ያ ጽፍላ መሽሩቂ እንተራ ከስንሹ ባህር ሩቢሽ ሩትና መጥጠቅንር ኡላ ጅዋችሁን ነምላህ ሩተክዮ ኻኽ ስማኽማን ፈያኹን ርማኽ ኑጸት ኸሱጽ ነኤልተፕርክ ኸልተክ ኸቦ ምርሺ ነምላህ ጅጁክ ካራኑ ባንጠቅንር ኡላ ፕርሽኪን ኹን ሲኽንቢ ሳን ነምላህ አና ኡኽ ንከትጺ ኾኑ ኣጭፓም ነምላህ ሩኡሽ ክቺላ ካስከራኽኒ ኑባን ነምላህ ርካንቂኽ እልነቅተ ፐርለሽ በልቂህ ቅኒፖንና ፐርካኽ ባልንምላኽቂ አንከራ ኑባንጭኻ ተቅኖቅስ ኹንቂህ ችግር ሰማኽ ርትሶኽ ባልትናሜት ኣቲትላን እልነቅዋጭፓም 101.9 FM ሽላና ኽታላጭፓም ተክሄኽዩትኻኽ ኮላችዋች ሩጭልየብ ርማልከራ ርትሶኽ ባልትናሜት ኣቲትላን ንቢህ ከና ሩቢ ርሺን ኹንቂህ ከሚ ተክሽር ፖንሳኽ ችክ ርኩል ሹ ርኩል ኸቢሽ ኣውቂን ንኽቅብቱኽ ጽራ ድዮስ ኣስትከራሽ ተኸምሎኽታ ኣውቂን ርሽንቂፍ ጭዋቕ ካጋራ ንኽኤል ኣውቂን ጽራ ኣውራቒፍ ኣውራ ጫቓቕ ሩቢ ንምላኽ ርኸባል ቃስሌማል ንምላኽ ድዮስ ትቲሽል ጭዋቕ ችክታ ጭዋቕ ችክ ካትየ ጭዋቕ ችክ ውጨላ ካስ ኡጽላኽ ጫቓ ይውቂን